0: እና ማሪኮ ሰጋን የሞላሽ ማርያም ወይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ ወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደሶ ኤንሎራ ደላ ኖስትራ ሞርቴ አሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ ወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማድሬ ዲ ዲዮ ፕሬጋ ፐር ኖይ ፔካቶሪ adesso è nell'ora della nostra morte amen
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ ወድሽም ፍሬ ኢየሱስ የተባረከ ነው።
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ ወድሽም ፍሬ ኢየሱስ የተባረከ ነው።
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ ወድሽም ፍሬ ኢየሱስ የተባረከ ነው።
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ ወድሽም ፍሬ ኢየሱስ የተባረከ ነው።
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ ወድሽም ፍሬ ኢየሱስ የተባረከ ነው።
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ ወድሽም ፍሬ ኢየሱስ የተባረከ ነው።
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ ወድሽም ፍሬ ኢየሱስ የተባረከ ነው።
1: santa maria madre di dio prega per noi peccatori adesso è nell'ora della nostra morte amen
0: ሰጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ ወድሽም ፍሬ ኢየሱስ የተባረከ ነው።